ያ ጽፍላ መሽሩቂ እንተራ ከስንሹ ባህር ሩቢ ሽርትና መጥጠቅንር ኡላ ጅዋችሁን ነምላህ ሩጠቅዮ ኻኽ ስማኽማን ፈያኹን ርማኽ ኑጸት ኼሱ ጽኔል ተፕርክ ኾልጠቅ ኼቦ ምርሺ ነምላኽ ጅጩክ ከራኑ ባንጠቅንር ኡላ ፍርሽኪን ኹንሲ ኽንቢ ሳን ነምላኽ ኣነ እወኽ ንከትጺ ኾኑ ኣጭፓም ነምላኽ ርኡሽ ክቺላ ከስከራኽኒ ኑባን ነምላኽ ርካንቂኽ እልነቅተ ፐርለሽ በልቂኽ ቅኒፖንና ፐርካኽ ባል ነምላኽቂ ኣንከራ ኑባን ጭኻ ተቅኑቅስ ኹንቂኽ ችክር ሰማኽ ርትሶኽ ባል ትናሜት ኣቲትላን እልነቅ ዋጭፓም 101.9 FM ሽላና ኽታላጭፓም ተክኼኽዩትኻኽ ኮላችዋች ሩጭልር ርማልከራ ርጽኽ ባልትናሜት ኣቲትላን ንቢኽ ከነሩቢ ርሺን ኹንቂኽ ከሚ ተቕሽር ኩንሳኽ ችክር ርቁል ሹ ርቁል ኼቢሽ ኣውቂን ንኽቅውቱኽ ጽራ ድዮስ ኣስትከራሽ ተቕምሎኽታ ኣውቂን ርሺን ቂኽ ጭዋቕ ከቀራ ንኽኤል ኣውቂን ጽራ ኣውራቂኽ ኣውራ ቻቓቕ ሩቢ ንምላኽ ርኸባል ቀስሌማል ንምላኽ ድዮስ ትቲሽል ጭዋቕ ችክታ ጭዋቕ ችክ ካትየ ጭዋቕ ችክ ውጨላ ቀስ ኡጽላኽ ቻቓ ኣይውቂን